0: ለውቢግ ቢና ኮፋ ኤፋና ኮፋ ዳቲየ ሂድ ብሮባዳ ሀዳ ፈዳቲየ ሚያደስ ምኩረበኒ ሀንዳኑ ከላገናን ፈህላን መጅቡር ወጀ ኤከም ኪንህ ቁራኒ ፈህቤ ከነቴ ኤም ወገነ ግስላ ሮሚ ጀኒ ኡሞራ ቲየን ሁሪቶ ኢንደ ካሪ ሂድሮኒየ ሚጎይ ኦቲ ደም ሙሊ ኡሞራ ሚህም ባይ ኦቲ ደን ኢቱር ባድሎ ወነ ባይ ኤሄን ሂተንጋራ ካሪ ገንደገን ሚያሮ ሂ ባ ሮይ ካሪጋ ዶ ፈህዳፈ ኢስቲሃዳፈ ደን ቲ ዳኒህ አማ ኤም ቡኒ ማይ ፕሮቬ
1: ሚሃሮ ኤም ቢማ ኩሎኮ ማና ኦሊ ጃልኮና ሚሃር ሚባጎ ተኪ አይ ኤኩሪጋ ፈሺር ጎቲ ና ዳ ሙሌ ከማኖተ ዳ ካንካ ሚካዲ ፈሺር ጎ ሰበንገ ዳ ዱራዳኒ ኤንዌስ ካሪጋ ቲሄን ኢንደሮ ኒይ ሃማ ኤ ፋፋን ኤቤንተ ኡሙራን አንካ ቲሄን ሁሬቶይ ካርገን ደን ሮኒ ደም ቲማን ሮኒ የበሰበሂበ ኤም ቦዳም ሚቲ አልጎንዶ ሮኒ ሚ ዋሃካ ኤ ዳክከበ ፈራቱ ሮኒ ኮም ባላገን ቡናከው ኛ አብደን በፋሃከ ኩሪሄን ተደም ወረ ኤኩጎ ለፊኑ ወተ ወረ ቦዳ ደሚሁን ኩሊጀ ወረ ቤኑ ወጀ ሄነመ ሰሞ ወኪ ወገን ዳኒ ነይ ኤከም ሃንዳንተ ፈህበከ ሄም ወገን ሮበ ዋሃከ ቦዳ ማጅቡሪ ሃለት ወረ ተፋቱ ጎጎተ ሜድዌር ወዳነ ሚሃር ማጅቡሪ ሃለተከ ወዳንተ ኪፈይ ራኒግ ሰበቡን ኖኒያ ደሚሁ ሜ ራህመተሪንገ ጎቱጋ ታንኮለ ጊናም ባደሉ ኡለይፋቡ ታንኮለ ሚኒማንኮ ደሚሁነ ዋሃከ ደካለም ፍርሰት ለይቦም ሰሃበረ ጎሴቪያ ሎላሎ ዲማቪጃ ደማን ጎተ ኪባ ኪቡም ወረን ጎዋን ኤሜ ኤ ማጅቡሪ ዋሃከ ከማ አልጎነ ቀቡል ኩረበኒ